የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 2/2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የግንቦት 2/2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

0: እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ፣ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።
1: ባየነውም ጊዜ መልክና ውበት የለው፣ እንወደውም ዘንድ ደም ግባት የለው። የተናቀ ከሰውም የተጠላ የሕማም ሰው እኛም አላከበርነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ በእግዚአብሔርም እንደ ተቀሰፈ እንደ ተቸገረም ቈጠርነው። እርሱ ግን ስለ መተላለፋችን ቈሰለ፣ ስለ በደላችንም ደቀቀ። የደህንነታችንንም ተግሣጽ በእርሱ ላይ ነበረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። የሁላችንንም በደል በእርሱ ላይ አኖረ። በእርሱ ቁስል እኛ ተፈወስን። በእርሱ ቁስል

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደ ጻፈው ምዕራፍ 21 ከቁጥር 1 እስከ 14 ላይ እንደ ተገለጸው ደቀ መዛሙርቱ ዓሣ በተአምር መያዛቸው። ከዚያም በኋላ ኢየሱስ በጥብራይዶስ ባሕር እንደ ገና ለደቀ መዛሙርቱ ታየ፣ በዚህም ሁኔታ ተገለጠ። ስምዖን ጴጥሮስ፣ ዲድሞስ የተባለው ቶማስ፣ የቃና ዘገሊላው ናትናኤል፣ የዘብዴዎስ ልጆችና ከደቀ መዛሙርቱ ሌሎች ሁለት አንድ ላይ ነበሩ። ስምዖን ጴጥሮስም ዓሣ ለማጥመድ መሄዴ ነው አላቸው። እነርሱም እኛም ከአንተ ጋር እንሄዳለን አሉት። ወጥተውም ወደ ጀልባው ገቡ። በሌሊት ግን ምንም አላጠመዱም። ሲነጋም ኢየሱስ በባሕሩ ዳርቻ ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም ነበር። እርሱም ልጆች ዓሣ አላችሁ አላቸው። እነርሱም የለንም አሉት። እርሱም መረባችሁን ከጀልባው በስተቀኝ ጣሉ፣ ዓሣ ታገኛላችሁ አላቸው። እነርሱም በጣሉ ጊዜ ከዓሣው ብዛት የተነሣ መረቡን መጎተት አቃታቸው። ኢየሱስ ይወደው የነበረ ደቀ መዝሙርም ጴጥሮስን ጌታ እኮ ነው አለው። ስምዖን ጴጥሮስም ጌታ እኮ ነው የሚለውን ቃል በሰማ ጊዜ አውልቆት የነበረውን መደረቢያ ልብስ ታጠቀና ዘሎ ወደ ባሕሩ ገባ። ሌሎች ደቀ መዛሙርት ግን ከባሕሩ ዳርቻ የራቁት 200 ክንድ ያህል ብቻ ስለ ነበር ዓሣ የሞላበትን መረብ እየሳቡ በጀልባቸው መጡ። ወደ ምድርም በደረሱ ጊዜ ዓሣ በላዩ ላይ የነበረበት የከሰል ፍምና እንጀራ አዩ። ኢየሱስም አሁን ካጠመዳችሁት ዓሣ እስቲ አምጡ አላቸው። ስለዚህ ስምዖን ጴጥሮስ ወደ ጀልባ ወጥቶ መረቡን ወደ ምድር ጎተተው። መረቡም 153 ትልልቅ ዓሣ ሞልቶት ነበር። ይህን ያህል ቢይዙም መረቡ አልተቀደደም። ኢየሱስም ኑ ቁርስ ብሉ አላቸው። ጌታ እንደሆነ አውቀው ስለ ነበር ከደቀ መዛሙርቱ አንተ ማነህ ብሎ ለመጠየቅ የደፈረ አልነበረም። ኢየሱስም መጥቶ እንጀራውን አንስቶ ሰጣቸው፣ ዓሣውንም ሰጣቸው። እንግዲህ ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲታይ ይህ ሦስተኛ ጊዜ ነው። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም

የተቀደሰ የተስተካከለ እንዲሆን ይፈልጋል። ስለዚህ ዘወትር በሚሰጠን ጸጋና በረከት ብቻ ሳይሆን በየዕለቱ በተለይም በየሰንበቱ በሚሰጠን የመጽሐፍ ቅዱስ ንባባት አማካኝነት የእርሱን መንገድ ያሳየናል። ለየዕለቱ የሚሆን የሕይወት መመሪያ ይሰጠናል። እኛም ይህንን የሕይወት መመሪያ ማዳመጥ ብቻ ሳይሆን ካዳመጥንም በኋላ በሕይወታችን ለመተግበር ብርቱ ጥረት እንድናደርግ ያስፈልጋል። በዚህም መሠረት እንግዲህ ዛሬ መጀመሪያ ላይ የተነበበልን ቅዱስ ሐዋርያ ጳውሎስ በሮም ሰዎች አድርጎ ወደ እያንዳንዳችን ይመጣል። እንዲህም ይለናል፣ እምነት የክርስትና ሕይወታችንን የምንመራበት ሥር መሠረት በመሆኑ በሕይወታችን ውስጥ ትልቅ ቦታ ልንሰጠው እንደሚገባ ያሳስበናል። እንግዲህ እምነት ስንል ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን፣ የሰውን ልጅ ከኃጢአት ለማንጻት በአባቱ መልካም ፍቃድ በእመቤታችን ቅድስት ድንግል ማርያም በኩል አድርጎ ወደ ምድር መምጣቱን፣ ስለ ሰው ልጅ ኃጢአት ሲል መሰቃየቱን፣ መሞቱን፣ መቀበሩን፣ በሦስተኛ ቀንም ከሙታን ተለይቶ መነሳቱን ማመንና ከዚህም እምነት የሚመነጨውን መንፈሳዊ ቡራኬ በዕለት ተዕለት ኑሮአችን ተግባራዊ ማድረግ ማለት ነው። በዚህ በመጀመሪያው ንባብ ቅዱስ ሐዋርያው ጳውሎስ ስለ እምነትና ሕግ ዝርዝር አድርጎ ያስረዳናል። እውነት ነው፣ ሕግን መጠበቅ፣ ሕግን መፈጸም ተገቢ ነገር ሆኖ ሳለ ሰው ግን የሚጸድቀው ሕግን በመጠበቁ ብቻ አይደለም። ይልቁኑ ከእግዚአብሔር ከሚመጣው ምሕረትና ከእርሱ ቸርነት የተነሣ ብቻ ነው። ሰው ምንም ያህል ጠንካራና ጥንቁቅ ቢሆንም በዕድሜ ልኩ ሁሉ ሕግን ብቻ ጠብቆ ሊኖር አይችልም። የምንኖረው ገና በዚህ ምድር በመሆኑ፣ ይህ ምድር ደግሞ በብዙ ክፋትና ኀጢአት የተተበተበ በመሆኑ በክርስትና ጉዞአችን ሁሌም ሕግን ብቻ ጠብቀን ለመጓዝ አንችልም። በጉዞአችን መውደቅና መነሳት፣ ድካምና መበረታታት አለ። ግን ትኩረታችን ሕግ ላይ ብቻ ከሆነ የምንሰጠው መንፈሳዊ አገልግሎት ይሁን መንፈሳዊ ጉዞአችን ልክ የሙሴ መምህራንና ፈሪሳውያኑ ያደረጉት እንደነበረው ለታይታ ከሰው ዘንድ ምስጋናና ከበሬታን ለመሰብሰብ ብቻ ይሆናል ማለት ነው። ሁልጊዜ ትኩረታችን ሕግ ላይ ብቻ ከሆነ ሕግን ባፈረስን ጊዜ ቁጣና ቅጣት ይኖራል። ይህም ከእግዚአብሔር ጋር ያለንን መልካም ግንኙነት ይደፈርሳል። እግዚአብሔር ለልጆቹ ያለውን የምሕረትና የአባትነት ባሕሪ ዋጋ ያሳጣል። ስለዚህ ቅዱስ ሐዋርያ ጳውሎስ ሕግን ብቻ ለመጠበቅ ሳይሆን እምነታችንን ከጊዜ ወደ ጊዜ ከቀን ወደ ቀን እያጠነከርንና እያበረታን እንድንሄድ ያሳስበናል። ምክንያቱም ቅዱስ ሐዋርያው ጳውሎስ ወደ ገላትያ ምዕራፍ 3 ቁጥር 29 ላይ እንደ ጻፈው ወራሽ የመሆን መብት ወይም ዋስትና የሚገኘው በእምነት ብቻ መሆኑን ይገልጻል። ስለዚህ በእምነት በኩል ጸጋና በረከትን እናገኛለን። እምነታችንን በየጊዜው ለማሳደግ ብርቱ ጥረት ማድረግ ይጠበቅብናል። ሕግን ብቻ ለመፈጸም የምንጥር ከሆነ ግን በስተ መጨረሻ ቅጣትና ከፍርዳ እናመልጥም። ቅዱስ ሐዋርያ ጳውሎስ የአብርሃምን እምነት እንደ ምሳሌ አድርጎ ይወስዳል። እንዲሁም የእኛም እምነት የአብርሃምን እንዲመስል ይፈልጋል። አብርሃም በሕይወቱ ብዙ መከራና ፈተና ደርሶበታል። ነገር ግን በዚህ ፈተና ሁሉ ለእግዚአብሔር ያለውን ታማኝነትና የእምነቱን ጠንካራነት አስመሰከረበት። ዛሬም ከእኛ የሚጠብቀው ይህንን ነው። በየትኛውም ዐይነት ፈተናና መከራ ውስጥ ብናልፍ ይህ መከራና ፈተና ምንም ያህል ታማኞችና በእምነታችን ጠንካሮች መሆናችንን የምናስመሰክርበት አጋጣሚ እንጂ የውድቀታችን መገለጫ ሊሆን አይገባም። አለማመን የእግዚአብሔርን ክብር ይቀንሳል። አለማመን ወደ ተስፋ መቁረጥ ያመራል። አለማመን ሰውን እንደ ግዴለሽነት ያደርገዋል። አለማመን የሕሊናን ድምፅ እንዳንሰማ ይከለክላል። አለማመን ሰው የተፈጠረበትን ዓላማ እንዲስትና በስሜታዊነት ብቻ እንዲመራ ያደርገዋል። አለማመን ሰውን ወደ ኀጢአትና ወደ ጨለማ ውስጥ እንዲወርድ ያደርገዋል። ስለዚህ እኛ በየጊዜ እምነታችንን በመፈተሽ ከዚህ ዐይነቱ የጥፋት መንገድ ራሳችንን ሆነ በክርስቶስ ያገኘናቸውን ወንድሞቻችንና እህቶቻችንን እንድንታደግ ያስፈልጋል። ቅዱስ ሐዋርያ ጳውሎስ አብርሃም እምነቱ ጽድቅ ሆኖ እንደ ተቈጠረለት፣ በዚህም ምክንያት የዓለም ሕይወት ወራሽ እንደሆኑ ሁሉ እኛም እምነታችን

ችን ጠንካራ ሆኖ እንደ ጽድቅ እንዲቆጠርልን በዚህም ምክንያት የዘላለም ሕይወት ወራሾች እንድንሆን ያበረታታናል። በዮሐንስ ራእይ ላይም ወንጌላዊው ዮሐንስ በራእዩ ለእግዚአብሔር በመታመንና እግዚአብሔርን በመፍራት የኖሩ ሰዎች ሁሉ መጨረሻቸው ያማረና በመንግሥተ ሰማይ ከሰማያትና ከቅዱሳን ጋር ዳግመኛ ሞት በሌለበት እንደሆነ ይነግረናል። እንዲሁም ሰዎች ሁሉ የሚድኑት በእምነታቸው ቢሆንም የእውነተኛ እምነት መገለጫ ደግሞ መልካም ሥራ ነውና እኛም በምድር ላይ እያለን የሠራነውን መልካም ሥራ ሁሉ ከኋላ በመልካም ሥራ መዝገብ ውስጥ እንደሚጠብቀን ይነግረናል። መልካም ያልሠራን ከሆነ ደግሞ ስማችን በሕይወት መዝገብ ላይ ሰፍሮ አይገኝምና ከወዲሁ የመልካም ሥራ ሁሉ ተካፋዮች በመሆን የምድራዊው ሆነ የሰማያዊ ቤታችንን እንድናዘጋጅ ይጋብዘናል። የዛሬው የዮሐንስ ወንጌል የሚያስረዳን ነገር ቢኖር እምነታችንን በእግዚአብሔር ላይ ጥለን የምናደርገው ነገር ሁልጊዜም ውጤታማና የተሳካ እንደሚሆን ያስተምረናል። በዛሬው በዮሐንስ ወንጌል እንዳዳመጥነው ሐዋርያቶቹ ሌሊቱን ሙሉ አሳ ለማጥመድ ሲደክሙ አድረው ምንም አይነት አሳ ለማጥረድ አልቻሉም። ነገር ግን ጌታችን ኢየሱስ ክርስቶስ በዚህ በስተቀኝ በኩል መረባቸውን እንዲጥሉ ነገራቸው። እነርሱም በሙሉ እምነት መረባቸውን በስተቀኝ በኩል ጣሉ። ሌሊቱን ሙሉ ሲደክሙ ምንም አይነት አሳ ያላገኙት፣ አሁን ግን በታዘዙት መሠረት መረቡን በመጣላቸውና በእርሱም ቃል ታምነው እንዳላቸው በማድረጋቸው እጅግ በጣም ብዙ አሳ አጠመዱ። ከአሳውም ብዛት የተነሳ መረቡን ለመጎተት አቃታቸው ይለናል። እንግዲህ ይህ የሚያስተምረን እኛም ዘወትር በምናደርገው ነገር ሁሉ የጌታችን የኢየሱስ ክርስቶስ እርዳታ፣ የእርሱ ጸጋ ከእኛ ጋር ካለ የማይሳካ ነገር አይኖርም። ስለዚህ አጥብቀን የእርሱን እርዳታ መለመን ወይም መጸለይ ያስፈልገናል። በምናደርገው ነገር ሁሉ፣ በምንናገረው ነገር ሁሉ የጌታችን ኢየሱስ ክርስቶስ ጸጋ ከእኛ ጋር ካለ ሥራችን ሆነ ቃላችን የተሳካና አጥጋቢ እንዲሁም ገንቢ ይሆናል ማለት ነው። በዛሬ ሁለት ቅዱስ ወንጌል ውስጥ ከዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ላይ ተወስዶ የተነበበው የወንጌል ክፍል ጌታችን ኢየሱስ ክርስቶስ ከትንሣኤው በኋላ ለሐዋርያቱ ሦስተኛ ጊዜ እንደታያቸው ያስታውሰናል። ይህም የሆነው በገሊላ ሐይቅ ዳርቻ ሲሆን ከሁሉም በላይ ደግሞ ስምዖን ጴጥሮስን ይመለከታል። ስምዖን ጴጥሮስ በዚያን ወቅት ከሌሎቹ ደቀ መዛሙርት ጋር ነበረና አሳን ለማጥመድ እንደሚሄድ ነገራቸው። ይህን ማለቱ የተለመደ በመሆኑ ምንም የሚያስደንቅ ነገር አልተገኘም። ምክንያቱም ከዚያን ጊዜ በፊትም ቢሆን ስምዖን ጴጥሮስ አሳ አጥማጅ ስለነበረ ነው። ነገር ግን የአሳ አጥማጅነት ሥራና መረቦቹን በሙሉ በመጣል ኢየሱስ ክርስቶስን መከተል የጀመረው በዚያ በገሊላ ሐይቅ ነበር። ከሞትም የተነሳው ኢየሱስ ክርስቶስ ይጠብቀው ስለነበር የአሳ አጥማጅነት ሥራን መተው ትንሽ ቅር ቢያሰኝም ወደ ቀድሞ ሕይወቱ እንደሚመለስ ከእርሱ ጋር ለነበሩ ነገራቸው። እነርሱም ከተስማሙ በኋላ አብረውት እንደሚሄዱ ነገሩት። ያን ሌሊት አሳን ለማጥመድ ቢሞክሩ ምንም አላገኙም ነበር። ይህ ሁኔታ በእኛኑ ላይ ሊከሰት ይችላል። በድካም ብዛት፣ በብስጭት ወይም በስንፍና ምክንያት ከእግዚአብሔር ፍቃድ ይልቅ የግል ፍላጎትን ለመፈጸም ወይም ራስን ለማስደሰት ካለን ፍላጎት የተነሳ ከዚህ በፊት ላደረግነው ልዩ የሕይወታችን ምርጫ ዋጋ አለመስጠት። ለምሳሌ ከቤተሰብ ጋር አንድ ላይ የምንሆንበትን ጊዜ ከመመደብ ይልቅ ብቻችንን መሆን እንመርጣለን። መጸለይን መርሳት፣ የግል ፍላጎቶቻችንን ብቻ ለማሳካት መሮጥ፣ በሌሎች አስቸኳይ ሥራዎች በማሳበብ በጎ ሥራዎችን መሥራት እንዳለብን መዘንጋት፣ እነዚህን በመሳሰሉ ምክንያቶች ፈጽሞ የሚገቡንን ሥራዎች ሳናከናውን እንቀራለን። ነገር ግን ይህ ሁሉ በማድረጋችን የምናተርፈው ብስጭት ብቻ ነው። ሐዋርያው ጴጥሮስም ያጋጠመው ይህ ነበር። በዚያን ሌሊት ምንም አሳ ሳያጠምድ በቀረ ጊዜ፣ መረቡም ከሐይቁ ውስጥ ምንም አሳ ሳይዝ ባዶ በወጣ ጊዜ ተበሳጭቶ ነበር። እኛም ብንሆን እንደርሱ ነን። ይህም በሕይወታችን ወደ ኋላ የሚመልሰን እንጂ ምንም አይነት እርካታ የሚሰጠን አይደለም። በሐዋርያው ጴጥሮስና በኢየሱስ ክርስቶስ መካከል የሆነ ነገር ምን ነበር ብለን ስንጠይቅ ኢየሱስ ክርስቶስ ጴጥሮስንና ሌሎችን እንድርያስን፣ ያዕቆብንና ዮሐንስ ወደ መረጣቸው ገሊላ ሐይቅ
ዳርቻ መጣ። ኢየሱስ ክርስቶስ እነዚህን ሰዎች በሐይቁ ዳርቻ ባገኛቸው ጊዜ አልነቀፋቸውም። ኢየሱስ ሁሌም ቢሆን ልባቸውን ከመማረክ በቀር ማንንም አይነቅፍም። በዮሐንስ ወንጌል ምዕራፍ 21 ቁጥር 5 ላይ እንደ ተጻፈው ደቀ መዛሙርቱ ልጆቼ ሆይ በማለት በርኅራ ይጠራቸዋል። ከዚያን ጊዜ በፊት እንደሚያደርገው ሁሉ መረባቸውን በድፍረት ወደ ሐይቁ እንዲወረውሩ ጋበዛቸው። በዚህን ጊዜ መረባቸው ሞልቶ እስኪፈስ ድረስ አሳ ያዘላቸው። ወንድሞቼና እህቶቼ፣ በሕይወታችን ውስጥ መረባችን ባዶ በሚሆንበት ጊዜ ማዘን፣ መጨነቅና ወደ ቀድሞ ሕይወት መመለስ የለብንም። ይህ በሚሆንበት ጊዜ ከኢየሱስ ክርስቶስ ጋር በመሆን አዲስ ሕይወት ልንጀምር ይገባል እንጂ ወደ ኋላ መመለስ የለብንም። መረባችን ባዶ በሚሆንበት ጊዜ ከኢየሱስ ክርስቶስ ጋር በመሆን መረባችንን በድጋሜ ወደ ባሕሩ መጣል ይኖርብናል። ሐዘንና ብስጭትን መጋፈጥ ትርጉም የሌለው ሕይወትን ዘወትር ልንዋጋ ይገባል። ዛሬ በሕይወት ወደ ኋላ እንደ ተመለስኩ ይሰማኛል ወይ ብሎ ከማዘን ይልቅ፣ ከመበሳጨት ይልቅ ከኢየሱስ ክርስቶስ ጋር አዲስ ሕይወት እንደ ገና መጀመር ያስፈልጋል። እርሱም ዘወትር ይጠብቀናል። እርሱ ስለ እያንዳንዳችን፣ ስለ እኔ፣ ስለ እናንተ፣ ስለ አንቺ፣ ስለ አንተ፣ ስለ ሁላችን ይጨነቃል፣ ያስባል። ጴጥሮስ ይህንን አስፈልጎት ነበር። በዮሐንስ ወንጌል ምዕራፍ 21 ቁጥር 7 ላይ እንደ ተጻፈው ኢየሱስ የሚወደው ደቀ መዝሙር ዮሐንስ ጴጥሮስን ጌታ እኮ ነው ባለው ጊዜ በፍጥነት ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ መዋኘት ጀመረ። ይህም ትክክለኛ የፍቅር መግለጫ ነው። ፍቅር ከአስፈላጊነቱ ከምቾቱም ወይም ከግዴታነቱ ባሻገር አስደናቂ ነገሮችን፣ አዲስ ነገሮችንና ራስን በነጻነት አሳልፈው የመስጠት ቅናትን ይፈጥራል። በዕድሜ ከሌሎች የሚያንሰው ዮሐንስ ኢየሱስን ሊያውቅ የቻለው ከደቀ መዛሙርቱ መካከል ታላቅ የነበረው ጴጥሮስም ወደ ሐይቁ ዘሎ በመግባት ወደ ኢየሱስ ክርስቶስ የሄደው በዚሁ መንገድ ነበር። ስምዖን ጴጥሮስ ወደ ኢየሱስ ክርስቶስ ለመድረስ ባደረገው ዋና ውስጥ አዲስ ጉጉት እንደነበረበት ይታያል። ወንድሞቼና እህቶቼ፣ ከሞት የተነሳው ጌታችን ኢየሱስ ክርስቶስ ዛሬ እያንዳንዳችንን ለአዲስ ተነሳሽነት ይጋብዘናል። ምንም ነገር እንደምናጣ ሳንፈራ፣ ግራና ቀኝ ሳንመለከት፣ ሌሎች እንዲጀምሩት ሳንጠብቅ መልካም ወደ ሆነው መንገድ ቶሎ ብለን እንድንገባ ይጋብዘናል። ኢየሱስ ክርስቶስን ለማግኘት ስንነሳ ሌሎችን መጠበቅ አያስፈልግም። ምክንያቱም ለሚያጋጥመን ነገር ሁሉ ኃላፊነት በመውሰድ በድፍረት መነሳት አለብን። ይህን በምናደርግበት ጊዜ ሌሎች በጎ የሆኑትን ለማድረግ ዝግጆች እንሆናለን ወይስ ልባችንን ለሌሎች ዝግ ማድረግ በፍርሃቱ ውስጥ እንገኛለን ብለን ራሳችንን መጠየቅ ያስፈልጋል። ኢየሱስ ክርስቶስ በዛሬ ቃሉ የሚነግረን ይህንን ነው። በዚህ ታሪክ መጨረሻ ኢየሱስ ክርስቶስ ስምዖን ጴጥሮስን ሦስት ጊዜ መጠየቁን እንመለከታለን። የዮና ልጅ ስምዖን ሆይ እነዚህ ከሚወዱኝ ይበልጥ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 16 ላይ እንደ ተገለጸው ከሞት የተነሳው ኢየሱስ ክርስቶስ ዛሬም እያንዳንዳችንን ትወደኛለህን? ትወጅኛለሽን? በማለት ይጠይቀናል። መረባችን ባዶ በሚሆንበት ጊዜ ምናልባትም ተስፋ ከመቁረጥ የተነሳ በራስ መተማመን ሲጠፋን በድጋሚ መረባችንን ወደ ባሕሩ ለመጣል ድፍረት እንዲኖረን ይጠይቀናል። ስምዖን ጴጥሮስ ወደ ኢየሱስ ዘንድ ከመጣበት ጊዜ አንስቶ ቀድሞ የነበረውን የዓሣ አጥማጅ ሥራ ለአንዴና ለመጨረሻ ጊዜ በመተው ራሱን ለእግዚአብሔር ለወንድሞቹና እህቶቹ አገልግሎት ሕይወቱን ለሁሉም ሲል አሳልፎ እንደ ሰጠ እናውቃለን። የእግዚአብሔር ፍቃድ ለመፈጸም ዘወትር ዝግጁ የሆነችው እመቤታችን ቅድስት ድንግል ማርያም መልካም ማድረግ የምንችልበትን ኃይል እንድናውቅና እንድትረዳን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን።

አድማጮቻችን የዛሬው የእሁድ የግንቦት 2018 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ግንቦት 3 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ክርስቶስ ፍቅር ነው ማለታቸውን በቀዳሚው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል አገራት የሰላምና የልማት ጥረቶች እንዲደረጉ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በእናቶች ቀን እናቶችን በጸሎታቸው ማስተዋወሳቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ኢሃብ ሐሰን በፍልስጤም ክርስቲያኖች ላይ በሚደርሰው ጥቃት ተጠያቂ የሆነ ሰው የለም ማለታቸውን በአራተኛው ዜናችን እናስደምጣችኋለን። በመጨረሻም በሊባኖስ ድንበር ተሻጋሪ ጥቃት በድጋሚ መቀስቀሱን ተከትሎ እስራኤል የሊባኖስ በርካታ አካባቢዎችን ማጥቃቷን የተመለከተ ዘገባ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦቼ መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ፍቅር ነው ሲሉ ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2 2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት አድርሰዋል። ቅዱስነታቸው የጸሎት ሥነ ሥርዓቱን በመሩበት ወቅት ባሰሙት ቃለ ምዕዳን ኢየሱስ ክርስቶስ ዘወትር እኛን ያለ ቅድመ ሁኔታ እንደሚወደንና እኛም ሌሎችን እንድንወድ የሚያደርገን ይህ የእርሱ ፍቅር እንደሆነ ያስገንዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica!
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው ቅዱስ ወንጌል ኢየሱስ ክርስቶስ በመጨረሻው ራት ላይ ለደቀ መዛሙርቱ የተናገራቸውን አንዳንድ ቃላትን እንሰማለን። ኢየሱስ ክርስቶስ እንጀራውንና ወይኑን ወደ ሕያው የፍቅሩ መገለጫነት ሲለውጠው እንዲህ አለ፣ የምትወዱኝ ከሆነ ትእዛዜን ትጠብቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 15። ይህ አባባል እግዚአብሔር እኛን የሚወደን ትእዛዛቱን ስለምንጠብቅ ነው ከሚለው የተሳሳተ ግንዛቤ ነጻ ያደርገናል። ጽድቃችን ለእግዚአብሔር ፍቅር ቅድመ ሁኔታ ሊሆን አይችልም። በተቃራኒው የእግዚአብሔር ፍቅር የጽድቃችን መሠረት ነው። ኢየሱስ ክርስቶስ ራሱን ለዓለም እንደገለጠው ሁሉ እንደ እግዚአብሔር ፈቃድ የእርሱን ትእዛዛት የምንጠብቀው እግዚአብሔር ለእኛ ያለውን ፍቅር ስንገነዘብ ነው። ስለዚህ የኢየሱስ ክርስቶስ ቃላት የማስፈራሪያ ቀነ ገደብ ሳይሆኑ እኛ ወደ እርስ በርስ ግንኙነት እንድንገባ የቀረቡልን ግብዣዎች ናቸው። እግዚአብሔር እኛን እንደወደደን እኛም እርስ በርሳችን እንድንዋደድ የሚያዘን ለዚህ ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ ለዘላለም ታማኝ፣ ንጹሕና ቅድመ ሁኔታን የማያስቀምጥ የእውነተኛ ፍቅር መለኪያ ነው። ነገር ግን ወይም ምናልባት የሚሉ ቃላትን የማያውቅ ከእኛ ምንም የማይፈልግ በምላሹ ምንም የማይጠብቅ ሕይወትንም ጭምር አሳልፎ የሚሰጥ ፍቅር ያለው ነው። እግዚአብሔር አስቀድሞ እንደ ወደደን ሁሉ እኛም ሌሎችን ልንወድ እንችላለን። እግዚአብሔርን በእውነት ስንወድ እርስ በርሳችን በእውነት እንዋደዳለን። ልክ እንደ ሕይወት ነው። ሕይወትን የተቀበሉት ብቻ በሕይወት ሊኖሩ እንደሚችሉ ሁሉ ሊወዱ የሚችሉት የተወደዱት ብቻ ናቸው። ስለዚህ የእግዚአብሔር ትእዛዛት ከሐሰተኛ ፍቅር የሚፈውሱን የሕይወት መንገዶች ናቸው። ወደ ድነት የሚያደርሱን የመንፈሳዊ አኗኗር ዘይቤዎች ናቸው። በሕይወት ፈተናዎች ውስጥ ብቻችንን የማይተወን እግዚአብሔር ስለሆነ ነው። ለዘለዓለም ከእናንተ ጋር የሚሆን አጽናኝ የእውነት መንፈስ እሰጣችኋለሁ ብሎ ቃል ገብቶልናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ይህ ስጦታ በክፉ መንገድ መጓዝ፣ ድሆችን መጨቆን፣ አቅመ ደካሞችን ማግለልና ንጹሐንን መግደል እስከ ቀጠለ ድረስ ዓለም ሊቀበለው አይችልም። በሌላ በኩል ኢየሱስ ክርስቶስ ሁሉንም ማፍቀሩን የሚቀበሉ ሰዎች በመንፈስ ቅዱስ ውስጥ ፈጽሞ የማይወድቅ አጋርነትን ያገኛሉ። እርሱ በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ስለዚህ ፍቅር የሆነውን እግዚአብሔርን ሁልጊዜና በሁሉ ስፍራ መመስከር እንችላለን። ፍቅር የሰው ልጅ የአእምሮ ሐሳብ ሳይሆን ሁሉም ነገር ከምንም የተፈጠረበትና ከሞት የተዋጀበት የመለኮታዊ ሕይወት እውነታ ነው። ኢየሱስ ክርስቶስ እውነተኛና ዘላለማዊ ፍቅሩን ለእኛ በመስጠት የተወደደ ልጅ ማንነቱን ከእኛ ጋር ይካፈላል። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 20 ይህ ሁሉን የሚያቅፍ የሕይወት አንድነት ተከላያካችንን የሚቃወም የጥላት መንፈስ ይክዳል። እንደ እውነቱ ከሆነ መንፈስ ቅዱስ የእውነት ኃይል ቢሆንም ከሳሹ መንፈስ ግን የሰው ልጅ በእግዚአብሔር ላይ እንዲነሳ የሚያደርግና ሰዎችን እርስ በርስ ለማጋጨት የሚጥር የሐሰት አባት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 በተቃራኒው ኢየሱስ ክርስቶስ እኛን ከክፉ ነገር በማዳን በቤተ ክርስቲያን ውስጥ እንደ ወንድማማቾችና እህትማማቾች አንድ ያደርገናል። ውድ ወንድሞቼና እህቶቼ ሆይ፣ ለዚህ ስጦታ በምስጋና በመሞላት መለኮታዊ የፍቅር እናት ለሆነች ለእመቤታችን ቅድስት ድንግል ማርያም አማላጅነት ራሳችንን እናቅርብ በማለት ቃለ ምዕዳናቸውን ደምድመዋል።

ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል አገራት የሰላምና የልማት ጥረቶች እንዲደረጉ ጥሪ አቀረቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በአፍሪካ የሳህል ክልል አገራት ውስጥ ሰላምና ልማት ለማስፋፋት ቀጣይነት ያለው ጥረት እንዲደረግ ጥሪ አቀረበዋል። ቅዱስነታቸው በቫቲካን በሚገኘው ቅዱስ ጴጥሮስ አደባባይ እሁድ ግንቦት 2 2018 ዓመተ ምህረት ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት ባደረጉት ንግግር በሰሜን አፍሪካ የሳህል ክልል አገራት ውስጥ ያለው የሰላምና የልማት ሁኔታ ያሰጋቸው መሆኑን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል በተለይም በቻድና በማሊ ውስጥ የሽብር ጥቃቶች መከሰታቸውን ሰምቻለሁ ሲሉ የተናገሩት የሳህል ክልል አገራት የቅዱስ ዮሐንስ ጳውሎስ ዳግማዊ ፋውንዴሽን ተወካዮች ጋር በቫቲካን በተገናኙበት ወቅት ባደረጉት ንግግር እንደነበር ታውቋል። በሽብር ጥቃት የተጎዱትን በጸሎታቸው እንደሚያስታውሷቸው አረጋግጠው በአካባቢው ለሚሰቃዩት በሙሉ ያላቸውን ቅርበት በመግለጽ ሰላምን ለማስፈን ቀጣይነት ያለው ጥረት እንዲደረግ ጥሪ አቅርበዋል። ሁሉም አይነት አመጽ እንደሚቆም ተስፋ አደርጋለሁ ብለው በዚያ ተወዳጅ ምድር ውስጥ ሰላም ሰፍኖ ልማት እንዲመጣ የሚደረገውን ጥረት ሁሉ አበረታታለሁ ሲሉ ተናግረዋል። ከስነ ምህዳራዊና ደረቃማ የአየር ንብረት ሁኔታ በተጨማሪ ክልሉ በውስጣዊ አለመረጋጋትና በውጫዊ ተጽዕኖ የተጎዳ ጂኦፖለቲካዊ አካባቢ እንደሆነ ይታወቃል። በተደጋጋሚ የሚከሰተው የአየር ንብረት ቀውስ፣ የምግብና የውሃ እጥረት እንዲሁም ሙስና ለመፈንቅለ መንግሥት ለአመፅና ለሽብርተኝነት ምክንያት መሆኑ ታውቋል። አመፅ ፈጣሪ አክራሪ ቡድኖች በሳህል ዙሪያ ባሉ አገራት ውስጥ ያላቸውን ቦታ እያሰፉ ሲሆን ለረጅም ጊዜ የዘለቀውን የሰብአዊ ቀውስ አደጋ እያባባሰውና በአህጉሪቱ ውስጥ ያለውን ሰፊ ያለመረጋጋት ስጋት እያሳደገው እንደሚገኝ ታውቋል። ከሴኔጋል እስከ ኤርትራ ድረስ ያለው የሳህል አገራት ክልል ለአስርተ ዓመታት በተደራረቡ የድህነት የፖለቲካና የአየር ንብረት ጫናዎች ሲገጥመው መቆየቱ ይታወቃል። እንደ ጎርጎሮሳውያኑ ከ1960ዎቹ ጀምሮ ደካማ የመንግሥት ተቋማት፣ የኢኮኖሚ ውድቀትና እየተባባሰ የመጣው የአካባቢው ውጥረት በየጊዜው ድንበሮችን አቋርጦ የሚሄድ የግጭት ዑደቶችን ማባባሱ ታውቋል። በመካከለኛው ማሊ ውስጥ ሐሙስ ሚያዝያ 29 2018 ዓመተ ምህረት በተፈጸሙ ሁለት ጥቃቶች ከ30 በላይ ሰዎች መገደላቸውን የአካባቢው ባለሥልጣናት ተናግረዋል። ጥቃቶቹ በዚህ ወር መጀመሪያ ላይ በገዢው ጁንታ ላይ የተፈጸሙ የተቀናጁ ጥቃቶችን ተከትሎ ከአልቃይዳ አሸባሪ ቡድን ግንኙነት አለው ከተባለው ቡድን የተፈጸሙ መሆናቸው ታውቋል። በምዕራብ አፍሪካ የሳህል ክልል አገራት ደህንነት የሚከታተል የጋዜጠኞች መረብ በመጀመሪያ ቆጠራው ከ50 በላይ የመንደሩ ነዋሪዎች መሞታቸውንና ያሉበት እስካሁን የማይታወቅ ሌሎች ሰዎች መኖራቸውን ገልጿል። በቅርብ ዓመታት ውስጥ ዓለም አቀፍ የጸረ ሽብር ተልእኮ መቀነሱና በክልሉ ያለው ትብብር መዳከሙ በገጠር አካባቢዎች በሚገኙ ታጣቂ ቡድኖች ላይ በሚደረግ ቁጥጥር ክፍተት መፍጠሩ ታውቋል። የሳህል ክልል አገራት ከሰሐራ በታች ካሉ የአፍሪካ አገራት ወደ ሰሜን አፍሪካና ወደ አውሮፓ ለሚጓዙ ስደተኞች ዋና መተላለፊያ መንገድ ሆኖ ቀጥሏል። እየሰፋ የመጣው አዲስ አመጽ መፈናቀልን በከፍተኛ ሁኔታ ሊጨምር እንደሚችልና በባህር ዳርቻ ባሉት አገራትና በአውሮፓ መዳረሻዎች ላይ ጫናን ሊፈጥር እንደሚችል ተንታኞች አስጠንቅቀዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በእናቶች ቀን እናቶችን በጸሎታቸው አስታውሱ። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2 2018 ዓመተ ምህረት ተከብሮ የዋለውን የእናቶች ቀን ምክንያት በማድረግ እናቶችን በጸሎታቸው አስታውሰዋል። ቅዱስነታቸው በተጨማሪም በዓመታዊው የኮፕትና የካቶሊክ እምነቶች የወዳጅነት ቀን ምክንያት በማድረግ ለግብፅ የኮፕት ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ የመልካም ምኞት መልእክት በመላክ የካናሪ ደሴቶች ነዋሪዎች የእንግዳ ተቀባይነት ባህልን በማወደስ በእናቶች ቀን ለሁሉም እናቶች መልካምን ተመኝተውላቸዋል። እንደ ጎርጎሮሳውያኑ በግንቦት ወር ሁለተኛ እሁድ የሚከበር የእናቶች ቀን በዓለም ዙሪያ ከ40 በላይ አገራት የሚከበር ሲሆን ሩስ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ሁሉንም እናቶች በልዩ ትኩረት በማስታወስ መልካምን ተመኝተውላቸዋል።
ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2 2018 ዓ.ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ካደረሱ በኋላ ባሰሙት ንግግር እያንዳንዷ እናት በተለይም እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ የሚገኙ እናቶችን በፍቅርና በምስጋና በማስታወስ የኢየሱስ ክርስቶስና የእኛ እናት የሆነች እመቤታችን ቅድስት ድንግል ማርያም አማላጅነት እንለምን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በየዓመቱ እንደ ጎርጎሮሳውያኑ ግንቦት 10 የሚከበረውን የኮፕትና የካቶሊክ እምነቶች ወዳጅነት ቀን ምክንያት በማድረግ በግብጽ ለኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ የወንድማማችነት ሰላምታ መልእክት ልከዋል። ለብፁዕ ወቅዱስ ታዋድሮስ ወንድማዊ ሰላምታ ይንሳቀር። ይህ የወዳጅነት ጉዟችን ወዳጆች ብሎ በሚጠራን

0: ግንቦት 29 እስከ ሰኔ 5 2018 ዓመተ ምህረት ድረስ በስፔን ሐዋርያዊ ጉብኝት እንደሚያደርጉ ሲታወቅ፣ በጉብኝታቸው የመጨረሻዎቹ ሁለት ቀናት በቴኔፍሪና በካናሪ ደሴቶች በኩል በማለፍ ከስደተኞችና ስደተኞችን በመርዳት ላይ ከሚገኙ የተወሰኑ ድርጅቶች አባላት ጋር እንደሚገናኙ ይጠበቃል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ኢሃብ ሐሰን በፍልስጤም ክርስቲያኖች ላይ በሚደርሰው ጥቃት ተጠያቂ የሆነ ሰው የለም ማለታቸው ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የሰብአዊ መብት ተሟጋች የሆኑት ኢሃብ ሐሰን የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚፈጽሙትን ጥቃት ያጠናክሩ ስለሚችሉበት ያለመቀጣት ሁኔታ አስመልክቶ ከቫቲካን ዜና ጋር በነበራቸው ቆይታ ሐሳባቸውን ያጋሩ ሲሆን፣ ከዚህም በተጨማሪ የዌስት ባንክ ክርስቲያኖችን እናድን በሚል ጭብጥ አዲስ የተጀመረውን ተነሳሽነት አስተዋውቀዋል። ከዚህም በፊት የእስራኤል ሰፋሪዎች በዌስት ባንክ ሙሉ በሙሉ የክርስቲያን መንደር በሆነችው የታይቤ መንደር ላይ በተከታታይ ጥቃት መፈጸማቸውን ተከትሎ ሐምሌ 2017 ዓ.ም ለመጨረሻ ጊዜ ከቫቲካን ዜና ጋር ውይይት አድርገው የነበሩት የፍልስጤም ክርስቲያኖች ሰብአዊ መብት ተሟጋች የሆኑት ኢሃብ ሐሰን በወቅቱ እንደተናገሩት ማድረግ የሚያስፈልገው ሰፋሪዎች ለፈጸሙት ግፍ ተጠያቂ እንዲሆኑ ማድረግ መሆኑን ገልጸው፣ ይህ ካልተደረገ ጥቃቱ ተባብሶ እንደሚቀጥል አሳስበው እንደነበረም ተገልጿል። ከአንድ ዓመት ገደማ በኋላ ኢሃብ ሐሰን ሰሞኑን ከቫቲካን ዜና ጋር በነበራቸው ቆይታ ሰፋሪዎች ለፈጸሙት ድርጊት በምንም ሁኔታ ተጠያቂ እንዳልተደረጉ ጠቁመዋል። በመላ ፍልስጤም ውስጥ የሰብአዊ መብት ጥሰትን የሚያሳዩ ምስሎችን የሚሰበስቡትና በተለያዩ ሚዲያዎች የሚያጋሩት አክቲቪስቱ ከዚህን ጊዜ ጀምሮ ሰፋሪዎች ተሽከርካሪዎችን ሲያቃጥሉ፣ የመኖሪያና የንግድ ቤቶችን መስኮቶች ሲሰባብሩ እና በከተማዋ ምዕራብ ዳርቻ የሚገኘውን ስፍራ መያዛቸውን ጨምሮ በርካታ ተጨማሪ ጥቃቶችን በማስረጃ ማቅረባቸው ይታወቃል። ሐሰን ሰፋሪዎች ጥቃታቸውን አጠናክሮ የቀጠሉበትን ምክንያት ሲያስረዱ ጥቃት አድራሾቹ ስለማይከሰሱና ስለማይቀጡ መሆኑን አጽንኦት ሰጥተው የገለጹ ሲሆን፣ የእስራኤል መንግስት የሰፋሪዎቹን አንዳንድ ድርጊቶች ቢያወግዝም ጥቃቱን ለማስቆምም ሆነ ወንጀለኞቹን ለመያዝ ምንም አይነት ትክክለኛ እርምጃ እንዳልተወሰደ ገልጸዋል። ይህ ሁኔታ በታይቤ ወይም በፍልስጤም የክርስቲያን ማህበረሰብ ላይ ብቻ የተወሰነ ሳይሆን ተመሳሳይ ጥቃቶች ከኬብሮን እስከ ጄኒን በአጠቃላይ በዌስት ባንክ እየተፈጸሙ መሆኑን ሐሰን አስረድተዋል። ባለፈው ወር አንድ የ14 ዓመት ልጅን ጨምሮ ሁለት ፍልስጤማውያን በሙጋየር ትምህርት ቤት ላይ በተፈጸመ ጥቃት በጥይት ተመተው መገደላቸውን የሰብአዊ መብት ተሟጋቹ የገለጹ ሲሆን፣ ከሁለት ሳምንታት በፊት የፍልስጤን ጤና ጥበቃ ሚኒስቴር በበኩሉ ከዓመቱ መጀመሪያ ጀምሮ በአጠቃላይ 16 ፍልስጤማውያን በዌስት ባንክ መገደላቸውን ይፋ ማድረጉ ይታወሳል። እነዚህን ሰፋሪዎች በእውነት የሚያበረታታቸው የእስራኤል መንግስት ፖሊሲ ነው ያሉት ሐሰን፣ እስራኤል በቅርቡ በዌስት ባንክ ከዚህ በፊት ተደርጎ በማይታወቅ ሁኔታ በዓለም አቀፍ ሕግ መሠረት ሕገወጥ የሆኑ 34 አዳዲስ ሰፈራዎችን ማጽደቋን ገልጸው፣ እነዚህ ቦታዎች ሰፋሪዎች በፍልስጤም ከተሞችና መንደሮች ላይ ለሚሰነዝሩት ጥቃቶች እንደ መነሻ ቦታ ተደርገው እንደሚያገለግሉም አክለው ገልጸዋል። ሐሰን በዌስት ባንክ ውስጥ እያሽቆለቆለ ስላለው የሰብአዊ ሁኔታን በማስታወስ የዌስት ባንክ ክርስቲያኖችን እናድን በሚል ጭብጥ አዲስ ተነሳሽነት ወይም ፕሮጀክት መጀመሩን ገልጸዋል። በአሜሪካዊው የፊልም ሰሪ እና በጎ አድራጊ ጄሰን ጆንስ የተመሰረተው ፕሮጀክቱ በቅድስቲቷ ምድር ጥንታዊ የክርስቲያን ማህበረሰቦች ላይ በህገወጥ እስራኤላውያን ሰፋሪዎች የሚደርሰውን ነባራዊ ስጋት ለማጉላት ያለ መሆኑ የተገለጸ ሲሆን፣ በዚህም መሰረት ምንም አይነት የፖለቲካ አቋም እንደማይጠይቅ የጠቆሙት ሐሰን ከዚህም ይልቅ እየጠየቁ ያሉት በዓለም ዙሪያ ያሉ ክርስቲያኖች እነዚህን ጥቃቶች እንዲያቆሙ ኃላፊነት የተጣለባቸው ሰዎች ላይ ጫና እንዲያደርጉና እንዲተባበሩ ብቻ መሆኑን አስረድተዋል። ሐሰን በመጨረሻም በቅርቡ መኖሪያ ቤታቸው በእስራኤል ሰፋሪዎች ጥቃት የደረሰበት ናቡልስ አቅራቢያ በሚገኘው ጃሉድ መንደር ከሚገኝ ቤተሰብ ጋር የተደረገውን የስልክ ውይይት በማስታወስ ይህ ቤተሰብ ሰፋሪዎቹ በቅርቡ ድጋሚ ጥቃት ይሰነዝራሉ ብለው እንደሚያስቡና ማንም ሰው ይህንን ጥቃት ለማስቆም ምንም አይነት እርምጃ እንዳልወሰደ ብሎም ቢሞቱ እንኳ ማንም ሰው እንደማያስተውል መናገራቸውን በማስታወስ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሊባኖስ ድንበር ተሻጋሪ ጥቃቱ በድጋሚ መቀስቀሱን ተከትሎ እስራኤል የሊባኖስ በርካታ አካባቢዎችን ማጥቃቷ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የእስራኤል ጦር ለደቡብ

0: ባኖስ ነዋሪዎችና ለቤካ ሸለቆ ነዋሪዎች አዲስ የመልቀቂያ ማስጠንቀቂያ መስጠቱን ተከትሎ ሀገሪቷ የሂዝቦላ መገኛዎች ናቸው ያለቻቸውን ቦታዎች ኢላማ በማድረግ በሊባኖስ ላይ አዲስ የአየር ድብደባ መፈጸሟ ተነግሯል። ቀደም ሲል በተደረጉ ጥቃቶች ዚያላ ማዘጋጃ ቤት ኃላፊ አሊ ቃሴም አህመድና ሶስት የቤተሰቡ አባላትን ጨምሮ ቢያንስ አራት ሰዎች መገደላቸው የተገለጸ ሲሆን ይህ ጥቃት በምዕራብ ቤካ በምትገኘው ዜላያ መንደር በሚገኘው መኖሪያ ቤታቸው ላይ መፈጸሙንና በጥቃቱ ሌሎች ሶስት ሰዎች መቁሰላቸውም ተነግሯል። የእስራኤል ጦር በሊባኖስ የተለያዩ ስፍራዎች ከሰኞ ማለዳ ጀምሮ በ24 ሰዓታት ውስጥ ብቻ ወደ 25 የሚጠጉ ቦታዎችን መደብደቡንና እነዚህ ስፍራዎች ሂዝቦላ ለወታደራዊ አገልግሎት የሚጠቀምባቸው መዋቅሮች እንደሆኑም ጭምር ገልጿል። ረቡዕ ማለዳ ላይ ሂዝቦላ የሚፈነዳ ሰው አልባ አውሮፕላን ወደ እስራኤል ማስወንጨፉንና በድንበር አካባቢ ወድቆ መፈንዳቱን የእስራኤል ጦር ያስታወቀ ሲሆን ቡድኑ በደቡብ ሊባኖስ በሚገኙ የእስራኤል ወታደሮች ላይ ሰው አልባ አውሮፕላኖችን እና ሮኬቶችን አስወንጭፎ ሁለት የእስራኤል ወታደሮችን ማቁሰሉ እና ሂዝቦላ ጥቃቶችን የፈጸመው ባለፈው ወር ተግባራዊ የሆነውን ደካማውን የተኩስ አቁም ስምምነት እስራኤል በመጣሷ ምክንያት የበቀል እርምጃ እንደሆነም ገልጿል። በሌላ ዜና የሶሪያ የሀገር ውስጥ ጉዳይ ሚኒስትር በከፍተኛ የመንግስት ባለስልጣናት ላይ ያነጣጠረ ትልቅ የአሸባሪዎች ሴራ ማክሸፉንና ከሂዝቦላ ጋር ግንኙነት አለው የተባለውን ሴል ማፍረሱን የገለጸ ሲሆን ሚኒስቴሩ በደማስቆ፣ አሌፖ፣ ሆምስ፣ ታርቱስ እና ላታኪያ ላይ በአንድ ጊዜ በተደረገ ዘመቻ በርካታ ተጠርጣሪዎችን በቁጥጥር ስር መዋሉ ገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
1: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 3 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የሰኞ ግንቦት 3 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ክርስቶስ ፍቅር ነው ማለታቸውን በቀዳሚው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል አገራት የሰላምና የልማት ጥረቶች እንዲደረጉ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። ሩሰ ሊቃነ ጳጳሳት ሊዮ 14ኛ በእናቶች ቀን እናቶችን በጸሎታቸው ማስተዋወሳቸውን የተመለከተ ዘገባ በሶስተኛው ዜናችን እናስደምጣችኋለን። ኢሃብ ሐሰን በፍልስጤም ክርስቲያኖች ላይ በሚደርሰው ጥቃት ተጠያቂ የሆነ ሰው የለም ማለታቸውን በአራተኛው ዜናችን እናስደምጣችኋለን። በመጨረሻም በሊባኖስ ድንበር ተሻጋሪ ጥቃት በድጋሚ መቀስቀሱን ተከትሎ እስራኤል የሊባኖስ በርካታ አካባቢዎችን ማጥቃቷን የተመለከተ ዘገባ እናስደምጣችኋለን። እነዚህን ለዕለቱ ያልናቸውን ዜናዎች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረቦች መብራት ኃይለ ጊዮርጊስና ዘላለም ኃይሉ ጋር በመሆን መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ፍቅር ነው ሲሉ ገለጹ። ሩሰ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2/2018 ዓመተ ምህረት በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት አድርሰዋል። ቅዱስነታቸው የጸሎት ሥነ ሥርዓቱን በመሩበት ወቅት ባሰሙት ቃለ ምዕዳን ኢየሱስ ክርስቶስ ዘወትር እኛን ያለ ቅድመ ሁኔታ እንደሚወደንና እኛም ሌሎችን እንድንወድ የሚያደርገን ይህ የእርሱ ፍቅር እንደሆነ ያስገነዝበዋል። ክቡራትና ክቡራን አድማጮቻችን፣ ከዚህ ቀጥሎ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለምእመናኑ ያሰሙትን ቃለ ምዕዳን ትርጉም ሙሉ ይዘቱን እንደሚከተለው እናቀርብላችኋለን።

0: Cari fratelli e sorelle, buona domenica!
1: ውድ ወንድሞቼና እህቶቼ መልካም ዕለተ ሰንበት ይሁንላችሁ። በዛሬው ቅዱስ ወንጌል ኢየሱስ ክርስቶስ በመጨረሻው ራት ላይ ለደቀ መዛሙርቱ የተናገራቸውን አንዳንድ ቃላትን እንሰማለን። ኢየሱስ ክርስቶስ እንጀራውንና ወይኑን ወደ ሕያው የፍቅሩ መገለጫነት ሲለውጠው እንዲህ አለ፣ የምትወዱኝ ከሆነ ትእዛዜን ትጠብቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 15። ይህ አባባል እግዚአብሔር እኛን የሚወደን ትእዛዛቱን ስለምንጠብቅ ነው ከሚለው የተሳሳተ ግንዛቤ ነጻ ያደርገናል። ጽድቃችን ለእግዚአብሔር ፍቅር ቅድመ ሁኔታ ሊሆን አይችልም። በተቃራኒው የእግዚአብሔር ፍቅር የጽድቃችን መሠረት ነው። ኢየሱስ ክርስቶስ ራሱን ለዓለም እንደገለጠው ሁሉ እንደ እግዚአብሔር ፈቃድ የእርሱን ትእዛዛት የምንጠብቀው እግዚአብሔር ለእኛ ያለውን ፍቅር ስንገነዘብ ነው። ስለዚህ የኢየሱስ ክርስቶስ ቃላት የማስፈራሪያ ቀነ ገደብ ሳይሆኑ እኛ ወደ እርስ በርስ ግንኙነት እንድንገባ የቀረቡልን ግብዣዎች ናቸው። እግዚአብሔር እኛን እንደወደደን እኛም እርስ በርሳችን እንድንዋደድ የሚያዘን ለዚህ ነው። የዮሐንስ ወንጌል ምዕራፍ 13 ቁጥር 34 በውስጣችን ፍቅር እንዲወለድ የሚያደርግ የኢየሱስ ክርስቶስ ፍቅር ነው። ኢየሱስ ክርስቶስ ለዘላለም ታማኝ፣ ንጹሕና ቅድመ ሁኔታን የማያስቀምጥ የእውነተኛ ፍቅር መለኪያ ነው። ነገር ግን ወይም ምናልባት የሚሉ ቃላትን የማያውቅ ከእኛ ምንም የማይፈልግ በምላሹ ምንም የማይጠብቅ ሕይወትንም ጭምር አሳልፎ የሚሰጥ ፍቅር ያለው ነው። እግዚአብሔር አስቀድሞ እንደ ወደደን ሁሉ እኛም ሌሎችን ልንወድ እንችላለን። እግዚአብሔርን በእውነት ስንወድ እርስ በርሳችን በእውነት እንዋደዳለን። ልክ እንደ ሕይወት ነው። ሕይወትን የተቀበሉት ብቻ በሕይወት ሊኖሩ እንደሚችሉ ሁሉ ሊወዱ የሚችሉት የተወደዱት ብቻ ናቸው። ስለዚህ የእግዚአብሔር ትእዛዛት ከሐሰተኛ ፍቅር የሚፈውሱን የሕይወት መንገዶች ናቸው። ወደ ድነት የሚያደርሱን የመንፈሳዊ አኗኗር ዘይቤዎች ናቸው። በሕይወት ፈተናዎች ውስጥ ብቻችንን የማይተወን እግዚአብሔር ስለሆነ ነው። ለዘለዓለም ከእናንተ ጋር የሚሆን አጽናኝ የእውነት መንፈስ እሰጣችኋለሁ ብሎ ቃል ገብቶልናል። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ይህ ስጦታ በክፉ መንገድ መጓዝ፣ ድሆችን መጨቆን፣ አቅመ ደካሞችን ማግለልና ንጹሐንን መግደል እስከ ቀጠለ ድረስ ዓለም ሊቀበለው አይችልም። በሌላ በኩል ኢየሱስ ክርስቶስ ሁሉንም ማፍቀሩን የሚቀበሉ ሰዎች በመንፈስ ቅዱስ ውስጥ ፈጽሞ የማይወድቅ አጋርነትን ያገኛሉ። እርሱ በእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 17 ስለዚህ ፍቅር የሆነውን እግዚአብሔርን ሁል ጊዜና በሁሉ ስፍራ መመስከር እንችላለን። ፍቅር የሰው ልጅ የአእምሮ ሐሳብ ሳይሆን ሁሉም ነገር ከምንም የተፈጠረበትና ከሞት የተዋጀበት የመለኮታዊ ሕይወት እውነታ ነው። ኢየሱስ ክርስቶስ እውነተኛና ዘላለማዊ ፍቅሩን ለእኛ በመስጠት የተወደደ ልጅ ማንነቱን ከእኛ ጋር ይካፈላል። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። የዮሐንስ ወንጌል ምዕራፍ 14 ቁጥር 20 ይህ ሁሉን የሚያቅፍ የሕይወት አንድነት ተከላያካችንን የሚቃወም የጥላት መንፈስ ይክዳል። እንደ እውነቱ ከሆነ መንፈስ ቅዱስ የእውነት ኃይል ቢሆንም ከሳሹ መንፈስ ግን የሰው ልጅ በእግዚአብሔር ላይ እንዲነሳ የሚያደርግና ሰዎችን እርስ በርስ ለማጋጨት የሚጥር የሐሰት አባት ነው። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 በተቃራኒው ኢየሱስ ክርስቶስ እኛን ከክፉ ነገር በማዳን በቤተ ክርስቲያን ውስጥ እንደ ወንድማማቾችና እህትማማቾች አንድ ያደርገናል። ውድ ወንድሞቼና እህቶቼ ሆይ፣ ለዚህ ስጦታ በምስጋና በመሞላት መለኮታዊ የፍቅር እናት ለሆነች ለእመቤታችን ቅድስት ድንግል ማርያም አማላጅነት ራሳችንን እናቅርብ በማለት ቃለ ምዕዳናቸውን ደምድመዋል።

0: ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል አገራት የሰላምና የልማት ጥረቶች እንዲደረጉ ጥሪ ያቀረቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ በአፍሪካ የሳህል ክልል አገራት ውስጥ ሰላምና ልማት ለማስፋፋት ቀጣይነት ያለው ጥረት እንዲደረግ ጥሪ ያቀርበዋል። ቅዱስነታቸው በቫቲካን በሚገኘው ቅዱስ ጴጥሮስ አደባባይ እሁድ ግንቦት 2/2018 ዓመተ ምህረት ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ባደረሱበት ወቅት ባደረጉት ንግግር በሰሜን አፍሪካ የሳህል ክልል አገራት ውስጥ ያለው የሰላምና የልማት ሁኔታ ያሰጋቸው መሆኑን ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በሳህል ክልል በተለይም በቻድና በማሊ ውስጥ የሽብር ጥቃቶች መከሰታቸውን ሰምቻለሁ ሲሉ የተናገሩት የሳህል ክልል አገራት የቅዱስ ዮሐንስ ጳውሎስ ዳግማዊ ፋውንዴሽን ተወካዮች ጋር በቫቲካን በተገናኙበት ወቅት ባደረጉት ንግግር እንደነበር ታውቋል። በሽብር ጥቃት የተጎዱትን በጸሎታቸው እንደሚያስታውሷቸው አረጋግጠው በአካባቢው ለሚሰቃዩት በሙሉ ያላቸውን ቅርበት በመግለጽ ሰላምን ለማስፈን ቀጣይነት ያለው ጥረት እንዲደረግ ጥሪ አቅርበዋል። ሁሉም አይነት አመጽ እንደሚቆም ተስፋ አደርጋለሁ ብለው በዚያ ተወዳጅ ምድር ውስጥ ሰላም ሰፍኖ ልማት እንዲመጣ የሚደረገውን ጥረት ሁሉ አበረታታለሁ ሲሉ ተናግረዋል። ከስነ ምህዳራዊና ደረቃማ የአየር ንብረት ሁኔታ በተጨማሪ ክልሉ በውስጣዊ አለመረጋጋትና በውጫዊ ተጽዕኖ የተጎዳ ጂኦፖለቲካዊ አካባቢ እንደሆነ ይታወቃል። በተደጋጋሚ የሚከሰተው የአየር ንብረት ቀውስ፣ የምግብና የውሃ እጥረት እንዲሁም ሙስና ለመፈንቅለ መንግሥት ለአመፅና ለሽብርተኝነት ምክንያት መሆኑ ታውቋል። አመፅ ፈጣሪ አክራሪ ቡድኖች በሳህል ዙሪያ ባሉ አገራት ውስጥ ያላቸውን ቦታ እያሰፉ ሲሆን ለረጅም ጊዜ የዘለቀውን የሰብአዊ ቀውስ አደጋ እያባባሰውና በአህጉሪቱ ውስጥ ያለውን ሰፊ ያለመረጋጋት ስጋት እያሳደገው እንደሚገኝ ታውቋል። ከሴኔጋል እስከ ኤርትራ ድረስ ያለው የሳህል አገራት ክልል ለአስርተ ዓመታት በተደራረቡ የድህነት የፖለቲካና የአየር ንብረት ጫናዎች ሲገጥመው መቆየቱ ይታወቃል። እንደ ጎርጎሮሳውያኑ ከ1960ዎቹ ጀምሮ ደካማ የመንግሥት ተቋማት፣ የኢኮኖሚ ውድቀትና እየተባባሰ የመጣው የአካባቢው ውጥረት በየጊዜው ድንበሮችን አቋርጦ የሚሄድ የግጭት ዑደቶችን ማባባሱ ታውቋል። በመካከለኛው ማሊ ውስጥ ሐሙስ ሚያዝያ 29/2018 ዓመተ ምህረት በተፈጸሙ ሁለት ጥቃቶች ከ30 በላይ ሰዎች መገደላቸውን የአካባቢው ባለሥልጣናት ተናግረዋል። ጥቃቶቹ በዚህ ወር መጀመሪያ ላይ በገዢው ጁንታ ላይ የተፈጸሙ የተቀናጁ ጥቃቶችን ተከትሎ ከአልቃይዳ አሸባሪ ቡድን ግንኙነት አለው ከተባለው ቡድን የተፈጸሙ መሆናቸው ታውቋል። በምዕራብ አፍሪካ የሳህል ክልል አገራት ደህንነት የሚከታተል የጋዜጠኞች መረብ በመጀመሪያ ቆጠራው ከ50 በላይ የመንደሩ ነዋሪዎች መሞታቸውንና ያሉበት እስካሁን የማይታወቅ ሌሎች ሰዎች መኖራቸውን ገልጿል። በቅርብ ዓመታት ውስጥ ዓለም አቀፍ የጸረ ሽብር ተልእኮ መቀነሱና በክልሉ ያለው ትብብር መዳከሙ በገጠር አካባቢዎች በሚገኙ ታጣቂ ቡድኖች ላይ በሚደረግ ቁጥጥር ክፍተት መፍጠሩ ታውቋል። የሳህል ክልል አገራት ከሰሐራ በታች ካሉ የአፍሪቃ አገራት ወደ ሰሜን አፍሪቃና ወደ አውሮጳ ለሚጓዙ ስደተኞች ዋና መተላለፊያ መንገድ ሆኖ ቀጥሏል። እየሰፋ የመጣው አዲስ አመፅ መፈናቀልን በከፍተኛ ሁኔታ ሊጨምር እንደሚችልና በባህር ዳርቻ ባሉት አገራትና በአውሮጳ መዳረሻዎች ላይ ጫናን ሊፈጥር እንደሚችል ተንታኞች አስጠንቅቀዋል። ክቡራትና ክቡራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ሩስ ሊቃነ ጳጳሳት ሊዮ 14ኛ በእናቶች ቀን እናቶችን በጸሎታቸው አስታውሱ። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2/2018 ዓመተ ምህረት ተከብሮ የዋለውን የእናቶች ቀን ምክንያት በማድረግ እናቶችን በጸሎታቸው አስታውሰዋል። ቅዱስነታቸው በተጨማሪም በዓመታዊው የኮፕትና የካቶሊክ እምነቶች የወዳጅነት ቀን ምክንያት በማድረግ ለግብፅ የኮፕት ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ የመልካም ምኞት መልእክት በመላክ የካናሪ ደሴቶች ነዋሪዎች የእንግዳ ተቀባይነት ባህልን በማወደስ በእናቶች ቀን ለሁሉም እናቶች መልካምን ተመኝተውላቸዋል። እንደ ጎርጎሮሳውያኑ በግንቦት ወር ሁለተኛ እሁድ የሚከበር የእናቶች ቀን በዓለም ዙሪያ ከ40 በላይ አገራት የሚከበር ሲሆን ሩስ ሊቃነ ጳጳሳት ሊዮ 14ኛ በዕለቱ ሁሉንም እናቶች በልዩ ትኩረት በማስታወስ መልካምን ተመኝተውላቸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ እሁድ ግንቦት 2 2018 ዓ.ም በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የእመቤታችን ማርያም የሰማይ ንግሥት ጸሎት ካደረሱ በኋላ ባሰሙት ንግግር እያንዳንዷ እናት በተለይም እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ የሚገኙ እናቶችን በፍቅርና በምስጋና በማስታወስ የኢየሱስ ክርስቶስና የኛ እናት የሆነች እመቤታችን ቅድስት ድንግል ማርያም አማላጅነት እንለምን ብለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ በየዓመቱ እንደ ጎርጎሮሳውያኑ ግንቦት 10 የሚከበረውን የኮፕትና የካቶሊክ እምነቶች ወዳጅነት ቀን ምክንያት በማድረግ በግብጽ ለኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ ታዋድሮስ የወንድማማችነት ሰላምታ መልእክት ልከዋል። ለብፁዕ ወቅዱስ ታዋድሮስ ወንድማዊ ሰላምታዬን ሳቀርብ ይህ የወዳጅነት ጉዟችን ወዳጆች ብሎ በሚጠራን በኢየሱስ ክርስቶስ ወደ ፍጹም አንድነት እንደሚመራን ተስፋ በማድረግ መላዋን የኮፕት ቤተ ክርስቲያን በጸሎት እንደማስታውሳት አረጋግጣለሁ ሲሉ አክለዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የካናሪ ደሴቶች ሕዝብ የሚገልጸውን የመልካም አቀባበል መንፈስን በማድነቅ ምስጋናቸውን አቅርበውላቸዋል። የካናሪ ደሴቶች የተላላፊ በሽታ ታማሚዎችን የያዘ የሆንዲስ መርከብ ወደ ክልሉ እንዲገባ መፍቀዳቸውን በመጥቀስ በሚቀጥለው ወር በደሴቶቹ በሚያደርጉት ሐዋርያዊ ጉብኝት ወቅት ስለሚያገኙአቸው የተሰማቸውን ደስታ ገልጸዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ ከግንቦት 29 እስከ ሰኔ 5 2018 ዓመተ ምህረት ድረስ በስፔን ሐዋርያዊ ጉብኝት እንደሚያደርጉ ሲታወቅ በጉብኝታቸው የመጨረሻዎቹ 2 ቀናት በቴኔፍሪና በካናሪ ደሴቶች በኩል በማለፍ ከስደተኞችና ስደተኞችን በመርዳት ላይ ከሚገኙ የተወሰኑ ድርጅቶች አባላት ጋር እንደሚገናኙ ይጠበቃል። ክብራትና ክብራን አድማጮቻችን ዜናው ሚደርሳችሁ ከቫቲካን ሬዲዮ ያማርኛ ቋንቋ አገልግሎት ነው። ኢሃብ ሐሰን በፍልስጤም ክርስቲያኖች ላይ በሚደርሰው ጥቃት ተጠያቂ የሆነ ሰው የለም ማለታቸው ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የሰብአዊ መብት ተሟጋች የሆኑት ኢሃብ ሐሰን የእስራኤል ሰፋሪዎች በፍልስጤማውያን ላይ የሚፈጽሙትን ጥቃት ያጠናክሩ ስለሚችሉበት ያለ መቀጣት ሁኔታ አስመልክቶ ከቫቲካን ዜና ጋር በነበራቸው ቆይታ ሐሳባቸውን ያጋሩ ሲሆን ከዚህም በተጨማሪ የዌስት ባንክ ክርስቲያኖችን እናድን በሚል ጭብጥ አዲስ የተጀመረውን ተነሳሽነት አስተዋውቀዋል። ከዚህም በፊት የእስራኤል ሰፋሪዎች በዌስት ባንክ ሙሉ በሙሉ የክርስቲያን መንደር በሆነችው የታይቤ መንደር ላይ በተከታታይ ጥቃት መፈጸማቸውን ተከትሎ ሐምሌ 2017 ዓ.ም ለመጨረሻ ጊዜ ከቫቲካን ዜና ጋር ውይይት አድርገው የነበሩት የፍልስጤም ክርስቲያኖች ሰብአዊ መብት ተሟጋች የሆኑት ኢሃብ ሐሰን በወቅቱ እንደተናገሩት ማድረግ የሚያስፈልገው ሰፋሪዎች ለፈጸሙት ግፍ ተጠያቂ እንዲሆኑ ማድረግ መሆኑን ገልጸው ይህ ካልተደረገ ጥቃቱ ተባብሶ እንደሚቀጥል አሳስበው እንደነበረም ተገልጿል። ከአንድ ዓመት ገደማ በኋላ ኢሃብ ሐሰን ሰሞኑን ከቫቲካን ዜና ጋር በነበራቸው ቆይታ ሰፋሪዎች ለፈጸሙት ድርጊት በምንም ሁኔታ ተጠያቂ እንዳልተደረጉ ጠቁመዋል። በመላ ፍልስጤም ውስጥ የሰብአዊ መብት ጥሰትን የሚያሳዩ ምስሎችን የሚሰበስቡትና በተለያዩ ሚዲያዎች የሚያጋሩት አክቲቪስቱ ከዚህን ጊዜ ጀምሮ ሰፋሪዎች ተሽከርካሪዎችን ሲያቃጥሉ፣ የመኖሪያና የንግድ ቤቶችን መስኮቶች ሲሰባብሩ እና በከተማዋ ምዕራብ ዳርቻ የሚገኘውን ስፍራ መያዛቸውን ጨምሮ በርካታ ተጨማሪ ጥቃቶችን በማስረጃ ማቅረባቸው ይታወቃል። ሐሰን ሰፋሪዎች ጥቃታቸውን አጠናክሮ የቀጠሉበትን ምክንያት ሲያስረዱ ጥቃት አድራሾቹ ስለማይከሰሱና ስለማይቀጡ መሆኑን አጽንኦት ሰጥተው የገለጹ ሲሆን የእስራኤል መንግስት የሰፋሪዎቹን አንዳንድ ድርጊቶች ቢያወግዝም ጥቃቱን ለማስቆምም ሆነ ወንጀለኞቹን ለመያዝ ምንም አይነት ትክክለኛ እርምጃ እንዳልተወሰደ ገልጸዋል። ይህ ሁኔታ በታይቤ ወይም በፍልስጤም የክርስቲያን ማህበረሰብ ላይ ብቻ የተወሰነ ሳይሆን ተመሳሳይ ጥቃቶች ከኬብሮን እስከ ጄኒን በአጠቃላይ በዌስት ባንክ እየተፈጸሙ መሆኑን ሐሰን አስረድተዋል። ባለፈው ወር አንድ የ14 ዓመት ልጅን ጨምሮ 2 ፍልስጤማውያን በሙጋየር ትምህርት ቤት ላይ በተፈጸመ ጥቃት በጥይት ተመተው መገደላቸውን የሰብአዊ መብት ተሟጋቹ የገለጹ ሲሆን ከሁለት ሳምንታት በፊት የፍልስጤን ጤና ጥበቃ ሚኒስቴር በበኩሉ ከዓመቱ መጀመሪያ ጀምሮ በአጠቃላይ 16 ፍልስጤማውያን በዌስት ባንክ መገደላቸውን ይፋ ማድረጉ ይታወሳል። እነዚህን ሰፋሪዎች በእውነት የሚያበረታታቸው የእስራኤል መንግስት ፖሊሲ ነው ያሉት ሐሰን እስራኤል በቅርቡ በዌስት ባንክ ከዚህ በፊት ተደርጎ በማይታወቅ ሁኔታ በዓለም አቀፍ ሕግ መሠረት ሕገወጥ የሆኑ 34 አዳዲስ ሰፈራዎችን ማጽደቋን ገልጸው እነዚህ ቦታዎች ሰፋሪዎች በፍልስጤም ከተሞችና መንደሮች ላይ ለሚሰነዝሩት ጥቃቶች እንደ መነሻ ቦታ ተደርገው እንደሚያገለግሉም አክለው ገልጸዋል። ሐሰን በዌስት ባንክ ውስጥ እያሽቆለቆለ ስላለው የሰብአዊ ሁኔታን በማስታወስ የዌስት ባንክ ክርስቲያኖችን እናድን በሚል ጨብጥ አዲስ ተነሳሽነት ወይም ፕሮጀክት መጀመሩን ገልጸዋል። በአሜሪካዊው የፊልም ሰሪ እና በጎ አድራጊ ጄሰን ጆንስ የተመሰረተው ፕሮጀክቱ በቅድስቲቷ ምድር ጥንታዊ የክርስቲያን ማህበረሰቦች ላይ በህገወጥ እስራኤላውያን ሰፋሪዎች የሚደርሰውን ነባራዊ ስጋት ለማጉላት ያለ መሆኑ የተገለጸ ሲሆን፣ በዚህም መሰረት ምንም አይነት የፖለቲካ አቋም እንደማይጠይቅ የጠቆሙት ሀሰን ከዚህም ይልቅ እየጠየቁ ያሉት በዓለም ዙሪያ ያሉ ክርስቲያኖች እነዚህን ጥቃቶች እንዲያቆሙ ኃላፊነት የተጣለባቸው ሰዎች ላይ ጫና እንዲያደርጉና እንዲተባበሩ ብቻ መሆኑን አስረድተዋል። ሀሰን በመጨረሻም በቅርቡ መኖሪያ ቤታቸው በእስራኤል ሰፋሪዎች ጥቃት የደረሰበት ናቡልስ አቅራቢያ በሚገኘው ጃሉድ መንደር ከሚገኝ ቤተሰብ ጋር የተደረገውን የስልክ ውይይት በማስታወስ ይህ ቤተሰብ ሰፋሪዎቹ በቅርቡ ድጋሚ ጥቃት ይሰነዝራሉ ብለው እንደሚያስቡና ማንም ሰው ይህንን ጥቃት ለማስቆም ምንም አይነት እርምጃ እንዳልወሰደ ብሎም ቢሞቱ እንኳ ማንም ሰው እንደማያስተውል መናገራቸውን በማስታወስ አጠቃለዋል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። በሊባኖስ ድንበር ተሻጋሪ ጥቃቱ በድጋሚ መቀስቀሱን ተከትሎ እስራኤል የሊባኖስ በርካታ አካባቢዎችን ማጥቃቷ ተገለጸ። ዘገባውን ዘላለም ኃይሉ እንደሚከተለው ያቀርበዋል።
1: የእስራኤል ጦር ለደቡብ ሊባኖስ ነዋሪዎችና ለቤካ ሸለቆ ነዋሪዎች አዲስ የመልቀቂያ ማስጠንቀቂያ መስጠቱን ተከትሎ ሀገሪቷ የሂዝቦላ መገኛዎች ናቸው ያለቻቸውን ቦታዎች ኢላማ በማድረግ በሊባኖስ ላይ አዲስ የአየር ድብደባ መፈጸሟ ተነግሯል። ቀደም ሲል በተደረጉ ጥቃቶች ዜያላ ማዘጋጃ ቤት ኃላፊ አሊ ቃሴም አህመድና 3 የቤተሰቡ አባላትን ጨምሮ ቢያንስ 4 ሰዎች መገደላቸው የተገለጸ ሲሆን፣ ይህ ጥቃት በምዕራብ ቤካ በምትገኘው ዜላያ መንደር በሚገኘው መኖሪያ ቤታቸው ላይ መፈጸሙንና በጥቃቱ ሌሎች 3 ሰዎች መቁሰላቸውም ተነግሯል። የእስራኤል ጦር በሊባኖስ የተለያዩ ስፍራዎች ከሰኞ ማለዳ ጀምሮ በ24 ሰዓታት ውስጥ ብቻ ወደ 25 የሚጠጉ ቦታዎችን መደብደቡንና እነዚህ ስፍራዎች ሂዝቦላ ለወታደራዊ አገልግሎት የሚጠቀምባቸው መዋቅሮች እንደሆኑም ጭምር ገልጿል። ረቡዕ ማለዳ ላይ ሂዝቦላ የሚፈነዳ ሰው አልባ አውሮፕላን ወደ እስራኤል ማስወንጨፉንና በድንበር አካባቢ ወድቆ መፈንዳቱን የእስራኤል ጦር ያስታወቀ ሲሆን፣ ቡድኑ በደቡብ ሊባኖስ በሚገኙ የእስራኤል ወታደሮች ላይ ሰው አልባ አውሮፕላኖችን እና ሮኬቶችን አስወንጭፎ 2 የእስራኤል ወታደሮችን ማቁሰሉ እና ሂዝቦላ ጥቃቶችን የፈጸመው ባለፈው ወር ተግባራዊ የሆነውን ደካማውን የተኩስ አቁም ስምምነት እስራኤል በመጣሷ ምክንያት የበቀል እርምጃ እንደሆነም ገልጿል። በሌላ ዜና የሶሪያ የሀገር ውስጥ ጉዳይ ሚኒስትር በከፍተኛ የመንግስት ባለስልጣናት ላይ ያነጣጠረ ትልቅ የአሸባሪዎች ሴራ ማክሸፉንና ከሂዝቦላ ጋር ግንኙነት አለው የተባለውን ሴል ማፍረሱን የገለጸ ሲሆን፣ ሚኒስቴሩ በደማስቆ፣ አሌፖ፣ ሆምስ፣ ታርቱስ እና ላታኪያ ላይ በአንድ ጊዜ በተደረገ ዘመቻ በርካታ ተጠርጣሪዎችን በቁጥጥር ስር መዋሉ ገልጿል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: ክቡራትና ክቡራን አድማጮቻችን፣ በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የሰኞ ግንቦት 3 2018 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።